የጥፋት ኃይል የቱን ያህል እንደሆነ ሲገመት የጦር መሳሪያዎችን ከማጥፋት የበለጠ ለዓለም ሌላ አስቸኳይና አስገዳይ ጉዳይ አለበት ለማለት አያስደፍርም። መሳሪያ ከድንጋይ ጊዜ ጀምሮ ለሰው ዘር መፍቻ ሆኖ ቆይቷል። አጣርቶም ለመሰብሰብና ለመጠበቂያ አስፈላጊውን ለማደራጀት ጊዜ ቢወስድም መመስረቱ የሰውን ልጅ ሕሊና ያሳርፋል። ኃይለ ሥላሴ